0: ሲሳይ አሰፋ ከምኡውን ሃይለ ክፍለ ወተና ቀጽለ ናቶ ክስማዓኩም ይቅድሚዩ ግን ኣፍኮርስ ናይ ኤርትራን ተቃወምቲ ብፍላይ ብርጌድና ሓመዱ ኣብ ባይታ ዘለዎ ማለት እዩ ብርጌድ ናይ ኣብ ኢትዮጵያ ዘለዎ ኦፊስ ኮፊቶም ዘለዎ ብዛዕል ደየነ ዝመርሖም ምስ ኢትዮጵያ ኮይና ንስርዓት ኤርትራ ከነኣለዩና ንዝብል ኣፍኮርስ ምንቅስቃስ ገብሩ ከም ዘለዎ ላቲ ስርዓት ኣብይዎን መሳርሒ ናይ ምግባር ወይ ድማ ምስኦም ከም ደእቶም ብዙሕ ውረ እዩ ስጋብ ክንደዩ ከም ኤርትራውያን ከ መሰል ኣለዎም ዶክትብሉ እንትኾንኩም ፕሮባብሊ መሰል ኣለዎም ግን ቅኖዲ ትገብርዎ ዘለዎ ግን ናይ ህዝቢ ሕቶ እዩ ናተይ ክሪኦ ከለኹ ኣብ ሰዓት እዚ ኣይኮነን ናይ ሃገርካ ክተፍረልካ እዩ ዝብለካ ስርዓት ኣብ ጎኑ ኮይንካ ዋላ ነቲ ስርዓት ኣብ ኤርትራ ዘሎ ትፍተውዎ ፅባሕ እውን ናብኻ ከም ዝምለስ ኖብሬነር ኣይኮነን ታሪክ ዝነግሮ እዩ ብዝበለፀ ግን ቃለ ምሕተት ዝገብርኮም እዞም ኣሕዋት እንታይ ዝመስል ቀፂለ ከስዕበልኩም እዩ
1: ካብ ጉጉይ ምርጫ ህወሓት ዝተበገሰ እዩ ኢልና ንኣምን ካብ ዓለም ለኻዊ ስምምዕነት ውዕል ፕሪቶርያ ኣንደሊፁ ምስ እቲ ቀታልን ሕጊ ኣልቦን ሻዕብያ ዝገበሮ ፅምዶ ዝተሰመየ ዘይቅዱስ ኪዳን ኢትዮጵያ ንምፍራስ ዓሊሙ ዝተሰረተ ስለ ዝነበረ መወዳእትኡ ከቢድ ኩናት ከም ዝወልድ ርጉፅ እዩ ነይሩ ነዚ ሃገር እንዳማትካ ንምዕናው ዶብ ሰጊርካ ዝግበር ዘሎ ናይ ሻዕብያ ተሳትፎ ግንባር ይኹንን ውሽጣዊ ሽግር ኢትዮጵያ ብሰላምን ዘተን ምምኽኻርን ክፍታሕ ንምነ ጎረባብቲ ሃገራት ዘሪግካን በቲንካን ስልጣንካ ከተውሕስን ዝበለፅካ ኮንካ ናይ ምውፃእ ሕልሚ ዘለዎ ሻዕብያ ኢትዮጵያ እትፈርሰሉን ዘይተረጋገአሉን ኩነት ንምፍጣር
0: ኣፍኮርስ ክሰምዖ ፀናኹም በየነ ኣፍኮርስ ናይ ብርጌድን ሓመዱ ኣባይታ ዘሎ ብኢትዮጵያ ኦፊስ ከፊቶም ዘለዉ ብዛዕባ ናቶም ስታንድ ኣብዚ ምስ በዚ ክልብዚ ሕጂ ርኡ ዝኾነ ነገር መርገፂ ሒዞም ኣለዉ ንስርዓት ኤርትራ ከም ዝፈላለዩ ንኢትዮጵያ ገሌሎም ዝገብርሉ ኣብዚ ሰዓት ዝወርዱ ዘሎ ግን ፌደራል መንግስቲ ንፁር ዝኾነ ኣብ ልዕሊ ልዕላውነት ኤርትራ ዝገበሮ ውሳነ ናይ ባሕሪ ናይ ምውናን እዩ ግን ከም ኤርትራውያን ኣብኡ ኮይኖም እንታይ ይመስል መፃኢ ንዝብል ነቶም ደዕድሞም ኣሕዋት ከቅርበልኩም እየ ናቶም ፕርስፔክቲቭ እንታይ ይመስል ብክልተ ዓይነት ጎኒ ከም ዝስዕብ እዩ
2: ተጠበርያ እውን ኣብ ቅድሚ ሕጂ ላስታይም ዝገበርኩዋ ናይ ምትሕባራት ገለ ነይሩ ንበሃል ነርና ሞ እስኪ ንእሽተየ ናበይ ከይድ ኣሎ ወገን ትግራይ ክትሪኦ ከለካ ሳ ሓበሬታ መፃእካ እዩ ዝበለፀ
3: ፅቡቅ ያኒለይ ማይክ ነቲ ዝሃብካ ናዕድል እውን ከምስግን ይደሊ እዚ ናብታ ናይ መወዳእታ ኣብ ሰዓት እዩ ብፍላይ ኣብዘን ሸውዓተ መዓልቲ ኮይነን ኣለዋ ጥምረት ናይቶም ሸውዓተ ውድባት ጀሚሮሞ ዘለዉ ተሓጋጊዝካ ነቲ ዝኸፍአ ፀላይ ባዕሉ ካብቲ ሽም ክጅምር ከሎ ኣላያንስ ፎርስስ ፎር ሰርቫይቫል እዩ ዝብል እቲ ሕብረት ተገይሩ ዘሎ ንክንነብር እዩ ማለት ከንብረካ ዘይክእል ሓይሊ ስለ ዘለዎ ስልጣን ኣብታ ሃገር ቅድምያ ዋላ እውን ፀገማት ይንበር ኣብ ሕሉፍ ንባዕልካ እውን ተባልዒካ ትነብር ኢካ ነርና ኢና በት ኣት ኤንድ ኦፍ ዘ ደይ ንምንባር ዝክልክለካ ሓይሊ ክመፅእ ከሎ ግን ሓቢርካ ክተጥፍዎ ከም ዘለካ ፍሉጥ ሞ እዚይቱ ዋና ሚሽን መራከቢ እኦም ኤንድ ሶፋር ብዓፋር ምናልባት ሳትኩም ትከታተልዎ ትህሉ ኢኹም ናብ ናይ ማለት ናይ መጀመርያ ዝነበረት እታ ዝኸፍአት ቦታ ንትግራይ ቀረባ ዝኾነት ኣብ ዓላ ዝበሃል ከባቢ እዩ ዳርጋ ናብ መቐለ 45 ኪሎ ሜትር ርሕቀት ዘሎ እዩ በቲ ናይ ትሕገ መንግስቲ መሰረት ዋላ እውን ሓይሊ ትግራይ ክቋፀሮ እናኸኣለ ወረራ ገይሩ ክውሰድ ስለዝኾነ ኣብ ጥቕኡ እዩ ጠጠው ኢሉ ነይሩ ሰራዊት እና እታ ናይ መጀመርያ መዓልቲ ኩናት ምስ ኣወጀ ኣብዪ ኣሕመድ ናይ መጀመርያ መዓልቲ ኣብ ሰዓታት እቲ ከባቢ ጠቕላላ ፀሪ እዩ ሎሚ ድሕርቱ ሸውዓይ መዓልቲ ሎሚ ሒዙ ዘሎ እንዳገፍሐ ከይዱ ብፍላይ ብዓፋር ገፅ ካብ ሎም መዓልቲ ንኣብነት ካብ ኢሪቲ ናብ ኣፍሌራ በቱ መንግስቲ ኢትዮጵያ ዝኸሶ ዘሎ መንግስቲ ኤርትራ እውን ኣትዩ ኣሎ ብሓደ ኮይኖም ይወግኡን ኣለዉ ዝብል ክስ እውን የምፅእ ኣሎ በቲ ይኹም በዙ ግን እቲ ሓይሊ ሶፋር ዝፍለጥ ንሕና ንፈልጦ ሓይሊ ናይ ቶም ሸውዓተ ኢትዮጵያውያን ከም ዝኾነ እዩ ዝፍለጥ ብደቡብ ድማ ብደቡብ ትግራይ ብኣላማጣ ከባቢ ማለት እዩ ኣብኡ እውን ፅዕፅዕ ውግዕ ከምዘሎ ውግእ ከምዘሎ 3-4 ቦታታት ይፍለጥ እዩ እቲ ናይ ውግእ ስልቲ እንታይ ይመስል

0: ቶም ናይ ወታደራዊ ሳይንስ ተንተንቲዮም ዝገልፅዎ ኤንድ ዘሎ ንምንታይ የስሕቡ ንምንታይ ይወፁ ንምንታይ ይለቁ ንምንታይ ይገብርዎ ድማ ንሱ ኩሉ ናቶም ክስታይ ስለዝኾነ ብዙሕና ቆያኣቱን ብዝኾነ ግን እቲ ዘሎ ሰራዊት ግን ኣብ ብዙሕ ቦታታት ኣብ ናይ ወሎ መስመር ኣብ ብዙሕ ቦታታት ይውቃዕ ከም ዘሎ ትማሉ እውን ከምቲ ዝረአኹሞ ናይ ብዝበለፀ ናይ ጥሙር ሓይሊ ንድሕነት ወይ ድማ ንህልውና ኢሉ ተላዒሉ ዘሎ ሓይሊ ብቆኦም ኣቢሉ ኣብ ኣርባዕተ ቦታታት ማለት እዩ ኣብ ደብረ ዘይት ብሽፍቱ ባህርዳር ኣብ ኮምቦልቻ ኣብ ብዙሕ ቦታታት ናይ ኤርፎርስ ድሮን መጥቃዕ ትገይሩሎም እዩ ዜጋታት ዩናይትድ ኣረብ ኤምሬትስ እውን ዝሞቱን ዝቆሰሉን ኣለው ናይ ኢትዮጵያ ኤርፎርስ ሰባት እውን ዝሞቱን ዝቆሰሉን ሎም ዓንቲ ቀብሪ ከምተገብረ እዩ ዝፍለጥ እና እቲ ዘሎ ኩነታት ትግራይ ሶፋር ኣብ ትግራይ ከባቢ ሶፋር ሓሊፉ ሓሊፉ ዝገብሮ ነበረ ናይ ድሮን ኣብ ህዝቢ ኣብ ቤት ትምህርትታት ዝገብሮ መጥቃዕቲ ካብኡ ወፃኢ ግን ብዝኾነ ማእዝን ትግራይ ዝመፅእ ሓይሊ ሶፋር ምንም ከምዘየለ እየ ዝፈልጥ እና እዚ ዝመስል ት ዘለ
1: ሃይለ ጎተና ኣፍኮርስ ናይ ቲንክ ቅድም ቢልካ እዘን ውድባት ሓደ መዓልቲ ክተምራ እየን ትብል ነርካ ሪመምበር ታይምስ ሬድዮ ሮና ዝነበርክሉ እዋናት እቲ ትዛረቦ ነበርካ ስዛ ናብ ክውንነት እናመፃ ከይዳ ኣሎ እስኪ ብከመይ ትሪኦ ኣለካ እዚ ጥምረት ናይ ዘን ውድባት ከመይ ካብ ጥቅሚ ሕዚ ትዛረበኒ ዝነበርካ ወይ ድማ ገለ ቃለ መሕተት ትገበርናዮ ብከመይ ረክብካዮ እዚ ጥምረት ናይ ዘን ሸውዓተ ንዝብል ከም ኤርትራዊ ከምኡውን ኤርትራ ብዝእዋን እዚ ካብተን ሓንቲ ፅምዶ ትገብር ነበረት ምስ ሕወሓት ምስናይ ትግራይ ማለት እዩ ክልል መሪሕነት ትግራይ ብእስኪ ነገረናትካ ብወገንካ ብከመይ መስል ብከመይ ትሪኦ ኣለካ
2: እዋን ያ ካኣትየ ናብታሕቶካ መጀመርታ እዚ ሎሚ ምሳኻ ንገብሮ ድለና ኣብ ፖለቲካ ተንከፍ ዝኾነ ኣርእስቲ ነዚ ርኢቶይ ክህብ ከለኹ ነፍሰይ ጥራይ ብምውካል እምበር ንዝኾነ ትካል ወይ ፖለቲካዊ ማሕበር ወይ ዝኾነ ወኪለ ይኮንኩን ከምይለ ንውልቀይ ብምውካል እየ መፅየ ዘለኹ ተዓዲመ ዘለኹ ሞ ኩሉ ዝህቦ ርእቶ ድማ ብውልቂ ብሓላፍነት ይሕተጠሉ ምኳነ መጀመርታ ከፍልጥ ፈቱ ንኩሉ ተኸታታሊ ናይዚ ፕሮግራም ወራ ንዓኻውን ማይክ ካብኡ ሓሊፈ የስ መጀመርታ ናይ ባሓቂ ንህዝቢ ትግራይ ብጣዕሚ እግዚኣብሄር ይሓግዞ ክብል ደሊ ኣይ ቲንክ ቅድሚ ሰለስተ ዓመት ኣብ ሞት እዩ ነይሩ ኣብ ደይመረፆ ኩናት እዩ ነይሩ ኣብ ጥፍኣት እዩ ነይሩ እዚ ኩነታት እዚ ክሓልፈሉ ከዓ ስጋዕ ዝከኣሎ ብትዕግዝቲ ብዙሕ ነገራት እንዳተፃወረ ክመፅእ ፀኒዑ እዩ እንተኾነ ግን ኩናት ሓደ እንተመሪፁ ወስኻ ትሕሶሞ ኣይኮነን ከይፈትካ ተኣትዎ ስለዝኾነ ሎሚ ከዓ ተመሊሱ ናብ ኩናት ምእታዉ ናይ ብሓቂ ዘሕዝነኒ ግን ኣማራፂ የብሉን እግዚኣብሄር ብዓወት ክወፅእ ካብዚ ናይ ብሓቂ እግዚኣብሄር ይሓግዞ ንኩላናውና እግዚኣብሄር ሓግዘና እዚ ናይ ሕጂ ዘሎ መዓት ናብ ኩላና ዘንጠልጠለ ደበና ስለዝኮነ ካብኡ ሓሊፈ የስ ሓቃያኻ ማይክ ቅድሚ ሓደ ዓመት ቅድሚ ሓደ ዓመትን ፈረቃን ብዛዕባ እዚ ጥምረት ዝኾነ ይኹን ከይተሰምዐ ከሎ ከመይ ይመስል መፃ ኢና ኢልና ክነዕልል ከለና ናይ መጨረሽታ ናይ ኩሉ ኢትዮጵያዊ ሕብረት እዩ ነዚ ዘሎ ስርዓት ክወግዶ ዝኽእል ካብዚ ወፃኢ ካልእ ምርጫ የለን ይለካ ነይረ ብርግፅ ከዓ ኣይ ቲንክ ተነበ ይኮንኩን እቲ ዝኸይድ ዝነበረ ኩሉ ኩነታት ዩንዓይኮም ከዛርበኒ ክኢሉ ምክንያቱ እቲ ሽግር ናብ ሙሉእ ኢትዮጵያ እዩ በብሓደ በብሓደ በብሓደ ንኩሉ ይትንክፎ ስለ ዝነበረ እዩ ካብኡ ብዘይተፈለየ መልክዕ ከዓ እታ ኣብ ሙሉእ ዓለም ኣፍልጦ ዝረከበት ኤርትራ ብላዕላውነታ ባሕራን ምድራን ኣብ ሒሳ ትኸይድ ደላ ከም ሃገር ከም ብሓድሽ ብዘይ ሕፍረት ክወራየ ምባል ንርእሱ ካብ ኢትዮጵያ ሓሊፉ እቲ ሽግር ናብ ኤርትራ እውን ይመፅእ ምህላው እውን ይጥምቶ ነይረ እሞ ዜሮዜሮ ንዓና እውን ከም ዝፀልወና እዚ ሽግር ክውል ኣይነበረን ስለዚ ነቲ ማዕሊና ንጥምቶ ዝነበርና ብጋህዲ ሎሚ ከምዚ ኢልና ንሪኦ ምክኣልና ጥራይ ትፍሉይነቱ እምበር ካልእ ዝተፈለየ ነገር የለን ጥራይ እንታይ ክብል ዝደላኣነ ንኩሉ ህዝብታት ኢትዮጵያ ኣብ ከምዚ ዓይነት ጥርናፌ ትማሊ ዝነበረ ማሕራይ ንትግራዋይ ገለን ገለ እናተጣማመት ካስክየር ዝነበረ ኣምሓራይ ምስ ኦሮሞ ተሪፉ ሎሚ ንሓደ ፀላኢ ኩሉ ፍልልያቶም ንግዚኡ ኣቐሚጦም ንሓደ ፀላኢ ክጎይዎን ክልግስዎን ድሕነቶምን ህላዎምን ከረጋግፁ ዝገብርዎ ዘለዉ ቃልሲ ናይ ብሓቂ እየ ዘድንቕ ናይ ብሓቂ ዘይከማና እቲ ኣብ መሬት ምፅንሖም እውን ሓጊዝዎም እዩ ኣባይትኦም ስለ ዘለዉ ኢትዮጵያውያን ነቲ ብሓባር ዝወርዶም ዘሎ ሽግር ብሓባር ገጢሞም እቲ ዝኽፈል ከፍ ኢሎም ነዚ ኣብዚ ዘመን እዚ ክፍጠር ኢልካ ዘይግመት ሓደ መላኺ ከልግስዎ ይጓዩ ምህላዎም ናይ ብሓቂ ኣብ ታሪክ ዝስነድ ዘኩርዕ ነገር እዩ ሞ ኣይ ቲንክ እቲ ዝሕፍር ትትማል ዝነበረ እዩ ዝተፈላለዮም ነንሕዶም ዝቃተልዎ ዝነበሩ ንሓደ መላኽ ንምንጋስ እቲ ዝሕብን ከዓ ዝለዎ ዝገብርዎ ዘለዉ እዩ ኣይ ቲንክ ኣብ ሕብረት ከዓ እግዚኣብሄር ኩሉ ግዜ ምስ ሕብረት እዩ ዘሎ ሞ ነቲ ጨቋኒ ኮነን ክሰምዕ ነቲ ተጨቋኒ ነቲ ቀታሊ ኮነን ክሰምዕ ነቲ ተቀታሊ ክሰምዕ እሞ እግዚኣብሄር ኣብ ዓወቶም ያው ከቀላጥፈሎም ጥራይ ዝምነ ናና ከዓ ኤርትራውያን ናይ ብሓቂ ሕጂ ኣቶ ሽሻይ እንታይ ክብል ፀኒዑ ሲ ብሸነኽ ዓፋር ከምዚ ተጀሚሩሎ ስጋዕ በዓል ኢርልፍቲ ካብኡ ሓሊፎም ንዚ ናይ መስመር ጅቡትን ኢትዮጵያን ክቆርፅዎ ይጓዩ ኣለው ኢሉ ኣብዚ ጉዳይ እዚ ናይ ብልፅግና ስርዓት ንስርዓት ኤርትራ ተሓታቲ ክገብሮ ዝፍትን ዘሎ እቶም ሸውዓተ ብጋህዲ ወፂኦም እንዳበሉ ከለዉ ሲ ነቲ ታሽሙ እዩ ነቲ ብርሑቅ ሓንቲ ኢድ ከም ዘለዎን ከምዘይብሉን ዘይተረጋገፀ ንዕዩ ክሓሚ ወይ ክኸስስ ዝፍትን ዘሎ ኣይ ቲንክ እንታይ እዩ ዝበሃል ውሓጢኦ ተልኳስ ትጎስመሉ ዝበሃል ምስል ኣሎ ብትግርኛ ወራርሱ እዩ ክሳዕ ሕጂ ወራርሱ እዩ ኤርትራ እኳ ደኣ ኤርትራስ ንሕና ንሓምዮ ዘለና ንስርዓት ኤርትራ ሲ ኣብ ከምዚ ንክበፅሕ ኣብዪ ከምዚ ዓይነት ድፍረት ንክፍፅም ዘተባብዖ ስርዓት ኤርትራ ኢልና ንሓም እምበር ወይ ንኸስስ እምበር ኤርትራ ስጋዕ ሕጂ ብከምዚ ኣይሕመን እዩ ኣብ ከምኡ ዓይነት ስጋዕ ሕጂስ ኣብ ከምኡ ኣይተላዕለም እኳ ደኣ መንግስቲ ኢትዮጵያ እዩ ብዘይ ገለ ሓላፍነት ኣስመራ ክወርረ ንኣስመራ ናብ ቃዛኽ ቅይራየ ትማሊ ንመቐለ ናብ በሻሻ ከምፃ የብል ነይሩ ኣብ ክንዲ ንበሻሻ ናብ መቐለ ዝወስዳ ሎሚ ከዓ ንኤርትራ ወይ ንኣስመራ ናብ ቃዛኽ ቅይራየ ኢሉ ብጋህዲ ኣብ ሙሉእ ዓለም ኣብ ኦፊሻል ናቱ ሚድያታት ኣብ ኩሉ ባይቶ ቅድሚ ኩሉ ባይቶ ዝፍክር ዝፀንዐሱ እዩ ነዚ ከምዚ ዝመሰለ ኣዝዩ ብፍልጠት ዘይተዓደለ ጎደሎ ስርዓት ከምዚ ከይመፃካ ከሎ ኢካ ትርክቦ ኣነ ንዓይ መንግስቲ ኤርትራሲ እንታይ ዝገብር ዘሎ ስርዓት ኤርትራስ እንታይ ዝገብር ዘሎ ስጋዕ ሕጂ ኢልና ኢና ንሓቶ ዝግባኣና እሱ ግን ስጋዕ ሕጂ ተንቀሳቂሰ ከይደ ኣይበለን ብኣንፃሩ እቲ ክወርር እየ ዝብል ዝነበረ ሕጂ ይውርር ኣለኹ ይብለና ኣሎ እንታይ ዝበሃል እዚ ዘመን ግርምቢት ማይ ንዓቐብ እዩ ዝበሃል ባዕሉ ከሳሱ ባዕሉ መእወይ ባዕሉ ወራሪ ባዕሉ ተወራሪ ኮይኑ ኣሎ ናበይ ገፁ ክወስደና ኢካ ቀሲልና ንሪኦ ኢና ማለት እዩ ማይ ክሓወይ
3: ኣፍኮርስ ክሰምዖ ፀናኹም ሲሳይ ኣሰፋ ኣፍኮርስ ናይ ሳይበር ትግራይ ዝነጥፍ ኣብ ዩቱብ ከምኡውን ሃለ ጎተና ኣብ ደንበ ፍትሒ ዘሎ ብዙሕ ኮመንት ድህብ ኣብ ናይ ኣብ ቶሮንቶ ዝነብር ሓውና ብዛዕባ ዘሎ ህሉ ኩነታት ኣብ ሰዓት እዚ ኣፍኮርስ ስርዓት ኣብይ ንኤርትራ ናብዚ ውግእ ተኣትያ ተኣቱላ ብዙሕ ዋላ ብጅቡቲ ከምዝገልፅዎ ፀንሑ ንሕርቶ ተከታተሎ ኣለኹም ናይ ፖለቲካ እዚ ውግእ ናይ ኢትዮጵያ ናይ ብሓቂ ድፀሉ ንኤርትራ እዩ ኣብ ሰዓት እዚ እውን ንመቐለ መሓዞም እንድሕር ሒዞማ ቨሪፋይ ኮይኑ ስጋኣት ግብር እዩ ንሃገርና ማለት ሃገር ኤርትራ ማለት እዩ ብሰዓት እዚ ንምንታይ እዚ ድኮ ዘሎ መንገዲ ስጋብ ሓሕሕረ ግዜ መራሕቲ ሰኽሪኦም በቲ ዘለዎም ብረትን ሰራዊትን ከምዚ ዝረኣናዮ ኣዝተስተውዕልኩም መብዛሕትኡ ግዜ ናቶም ጀነራላት ኣቐዲመ ከም ዝተቐስስክዎ ሰማይ ንቋፅሮ ኢና ዝብል ፈኸረታት ነይሩ ግን ሰለስተ ግዜ ኣርባዕተ ግዜ ንኣዲስ ኣበባ ሃሪቦም ከምኡውን ኣብ ኮምቦልቻ ከምኡውን ኣብ ደብረ ዘይቲ ቀሊል ኣይኮነን ነዚ ነገራት እዚ እቲ ውግእ ናበይ ገም ገፊሉ ከም ዘሎ እቲ ዝሕዝን ግን ብቐፃሊ ቢዮን ቶም ሸውዓተ ናይ ኢትዮጵያ ተቋምቲ እዚ ነገራ እዚ ሳቶም ክከፍት ከሎ ንኤርትራ ከም ሃገር ክንሪኦ ከለና ዝበለፀ እዩ ካብ ኤርትራ ምስ ትግራይ ኮይና ቲ ውግእ ትከፍቶ እዚ ናቱ ኣብ ውሽጢ ተቃውሞ ስለ ዘለዎ እዮም እዚ ጉዳይ ናይ ኢትዮጵያ ተናኺሱ ዘሎ ስጋብ ክንደዩ ሃፋር እዩ ክኸይድ ተልኩምኒ ጋድ ነውስ ርከስ እብሪ ሰዓታት ክኸይድ ከሎ ሕማቕ እዩ ኣነ ከምክኤል ወላ ብሓፈሽኡ ብሰላማዊ መገዲ ክፈትሕ ፕራይም ሚኒስተር ኣብይ ነቶም ተቃወምቲ ይድቃለስዎ ዘለዉ ናይ ባይታ ናይ ዕድል ናይ ምሃብ ሕቶ ናይ ምሃብ እሳቶም እውን እቲ ዝበለፀ ንውሽ ንገብሮ እዩ ሓደሓደ ግዜ ንውሽ መብዛሕቲ መራሕቲ ኣብ ስልጣን ክመፁ ከለዉ ዝደልይዎ ስልጣነታት መብዛሕትኡ ብሓይሊ ይኸውን ብሓይሊ ይወርዱ ብሓይሊ ከዓ ይድይቡ እዩ እቲ ኣንፎርቹነትሊ እዚ ግን ንዓና ስለድትክፈና ከም ኤርትራውያን እዚ ድምፂ ክኸውም ክትም ኣሕዋተይ እንታይ ክንገብር ኣለና ከም ህዝቢ ኸ ኣበይ ኣብ ሰዓት እዚ እንታይ ዝብል እሞ እታ ቀዳመይ ትኽፋል እዚ እዚኣ ትመስል ካልእ ትኽፋል ንዝመ ዘሎ ሰንበት ደጊመ ክመሓላልፈልኩም እየ ማለት እዩ

0: ኦፍኮርስ ሌጀንደሪ አብርሃም አፈወርቂ መለይ መለይ ካፕተን ሓንቲ ፍትፈታዊት ደርፍታት ክሰምዑ ፀኒሕኩም ቀፂለ ኦፍኮርስ ሰብዓይ ክፋል ኣነ ዓሰርተ ሽዱሽተ ክፋል ናይ ኦሮማይ ከመሓላልፈልኩም እየ
1: ኣብ እስካላ ተራኸብና ከም ወትሩ ይጎይ ነበረ ነቲ እስካላ እንዳነጠረ ይወርዶ ሕጂ እውን ይዕሪፉ ውዒሉ ዝተበራበረ ሰብ ይመስል ከመይ ኣሎ ኩሉ ምድላዋት በለኒ ኩሉ ነገር ተዳልዩሎ በልክዎ ናይዚ ጉባኤ ዓወት ይኹን ፍሽለት ኣብ ስራሕኩም ይኹም ርኮስ በለኒ ኣምላኽ ሓግዘና ኣምላኽ ንፖለቲካ እዝኒየብሉን በለኒ እሞ እንዳጎየ ኸደ ኣነ እውን ካብ መምርሒ ፖለቲካ ወፅአ ናብ መግቤተ መንግስቲ ይጎየኹ ሹም ፕሮቶኮል ጓድ ተድላ ረጋሳ ኣብ ቤት ፅሕፈቱ ተቐበለኒ ብቴሌፎን ብዛዕባ ቀማምጣ ኣጋይሽ ሓበሬታ ይህብ ነበረ ስጋብ ዝውድእ ተፀበኽዎ እሞ መፅእ ኣለኹ ጓድ እንታይ እዩ ነይሩ በልክዎ